ሪክሻ ከቀሻው ቻላዋኒማ ናክ ቻሪ ዲዮስ ማመንት ርቅለሽ ከቱ አምፐር ሰጊር ማመንት ረነሚጎ ከቱ አምፐር ሰጊር ይያላበስ ከቻሪ ዲዮስ ቀያኹና ከለልዋ ከቻሪ ዲዮስ ንኩቱም ያዋ ባላወራም ከቻሪ ዲዮስ ቺተካኢል ኑሚአል ቺተካኢል ከቺቁቺ ተክቻሪ ዲዮስ አይ ከወልት